ከኒም መስረሰ ከሚችለን ወሶርየሙ ከሚችለን ወሶርየሙ ከሚችለን ወሶርየሙ ከሚችለን ወሶርየሙ ኤላና ሶራና ሳይ